የሐረር የአሽራ እና የውሸቱ ስርዓት ላይ የተቃጣው የታሪክ ማዛባት ትችት እና መንፈሳዊ እውነታው። መግቢያ፣ ሐረር መዲነቱ ለአውሊያ፣ የአውሊያዎች ከተማ። ሐረር የራሷ የሆነ ጥልቅ ኢስላማዊ እና የሱፊያ ታሪክ ያላት የነቢዩ አለይሂ ሰላም ቤተሰቦች አህሉል በይት ፍቅር የነገሰባት እንዲሁም የደጋግ የአላህ ወዳጆች አውሊያዎች ከተማ በመሆኗ መዲነቱ ለአውሊያ የሚል ክቡር ስም ያገኘች ታላቅ መንፈሳዊ ማዕከል ነች። ሆኖም ግን ከቅርብ ጊዜ ወዲህ የከተማዋን ጥልቅ ኢስላማዊ ታሪክ፣ የወሊዎችን ከራማ እና የአህሉል በይትን ፍቅር ለማደብዘዝ ሆን ተብሎ የተከፈተ የታሪክ ማዛባት ዘመቻ በስፋት እየታየ ነው። ይህ ዘመቻ በተለይ በውሃቢያ አቀንቃኞች፣ የባሻ ቢሪን ዝራጆች እንዲሁም ታሪክን ከሃይማኖታዊ መሰረቱ ነጥለው ምዕራባዊ እና ደረቅ ማህበራዊ ትርጉም ሶኪዮሎጂካል አዳፕቴሽን በሚሰጡ አካላት የሚመራ ነው። የዚህ ማዛባት ዋነኛ ሰለባ ከሆኑት የሐረር መንፈሳዊ እሴቶች መካከል የጅብ ሰላማዊነት፣ የውሻቶ የቅል መስበር ስርዓትና የአሽራ ገንፈዋዝ አጀማመር ይገኝበታል። አንድ የጅብ ሰላማዊነት በሐረር የእንስሳት ማላመድ ሳይሆን የደጋግ ወሊዎች ከራማ ነው። በሐረር አካባቢ ጅብ ሰውንም ሆነ የቤት እንስሳትን የማያጠቃበትና አብሮ በሰላም የሚኖርበት ምስክር ሐረር መዲነቱል አውሊያ በመሆኗ ያገኘችው ጸጋ ከራማ ነው። ከአያት ቅድመ አያቶቻችን በትውፊት የሰማነው እና በተግባር የምናየው እውነታ እንደሚያስረዳው በሐረር የነበሩ ደጋግ ወሊዎች፣ የአላህ ወዳጆች፣ ጅብ የሰውን ልጅም ሆነ የቤት እንስሳትን እንዳያጠቃ ወደ አላህ አጥቀው አድርገዋል። አላህም በቁርቆኑ አላይንና አውሊ አሏ ላ ሀውፉን አለይህም ወላሁም የህዘኑን እንኮ በአላህ ወዳጆች ላይ ምንም ፍርሃት የለባቸውም እነርሱም አያዝኑም። ዩኑስ 62 እንዳለው የእነዚህን ደጋግ ወሊዎች ልመና ተቀብሎ ምላሽ ኢጃባ በመስጠቱ ጅቦች በሐረር አካባቢ ማጥቃት አቁመዋል። ይህ ሰላማዊ አኗኗር በምዕራባውያን ትርክት እንደሚነገረው የእንስሳትን ስነልቦና ከመግራት ቲያማይን የመጣ ሳይሆን በወሊዎች ዱዓና በአላህ ቸርነት ከራማ ላይ የተመሰረተ ነው። ይህንን መንፈሳዊ እውነታ መካድ የአውሊያዎችን ከራማ ከመጋሩ ሁለት የውሻቶ የእክል መስበር ስርዓት የተዛባው ትርክትና እውነታው የአሽራ የእክል ሰበራዊ ውሻቶ በአልትረካ ባለፉት 30 ዓመታት ውስጥ በታሪክ አዛቢዎች አማካኝነት ከሃይማኖታዊ ይዘቱ ወጥቶ ነውርና ወንጀልን ወደሚያወሳ ተለዋዋጭ የቅጥፈት ድራማነት ተቀይሯል። ውሸትና ስንቅ እያደረ ያልቅበታል እንደሚባለው የትረካው ዝግመተ ለውጥ በራሱ የፈጠራ ስራ መሆኑን ያጋልጣል። ተለዋዋጩ የቅጥፈት ድራማ ከ1984 እስከ 2007 የ1984ቱ የመጀመሪያ የፈጠራ ቅጥፈት የመጀመሪያው የሐረሪዎች ጋዜጠኝነት ስልጠና ላይ ጓደኛዬ መንሱር አህመድ ከቢር ተሳታፊ በነበረበት ሰልጣኞች ከአማርኛ ወደ ሐረርኛ እንዲተረጉሙ ከተሰጧቸው ፓምፍሌቶች ላይ ስለ አሽራ አጀማመር የሚል ጽሑፍ ነበር። ትረካው እንዲህ ይላል። በጥንት ጊዜ አሚሮች መጠጥ ያደረሰውን ጉዳት እንዲያጠኑ ሰራዊታቸውን ሲልኩ አንዲት ሕፃን ልጅ ሌላ ልጅ አዝላ ያገኛሉ። የማን ነው ሲሏት፣ የእኔና የወንድሜ ነው። ወንድሜ መጠጥ ጠጥቶ በስካር ደፈረኝ አለች። በዚህ ምክንያት አሚሮቹ መጠጥ መጥመቅ ክልክል ነው ብለው እቃው ቅሉ በሙሉ እንዲሰበር አዘዙ። ዋና ተዋናይ በወንድሟ የተደፈረች ሕፃን የ2004-2006 የሚዲያ ማቋረጫ። ይህ ታሪክ ይበልጥ እንዲስፋፋ በኢቲቪ ኤድጊ እና በድሬትዩብ ዴረትየብ ሚዲያ ላይ በአቶ አዩብ አብዱላይ ፈቂ አማካኝነት ቀረበ። ነገር ግን በዚህ መድረክ የድራማው ተዋናይ ተቀየረ። ልጅ አዝላ የተገኘችው ሕፃን ልጁ የእኔና የአባቴ ነው፣ አባቴ በስካር ደፈረኝ አለች ተብሎ ዋና ተዋናይዋ በገዛ አባቷ የተደፈረች ተደርጋ ቀረበች። የ2007 የዩኔስኮ ሰነድ ዓለም አቀፋዊ የቅጥፈት ሙከራ ታሪኩን በዩኔስኮ በማይዳሰስ ቅርስነት ለመመዝገብ በቀረበ ዘጋቢ ፊልም ላይ ደግሞ ድራማው ይበልጥ ዘገንና አጸያፊ መልክ ይዞ በወለደችው ልጅ በገዛ ልጇ የተደፈረች እናት ተብሎ ቀረበ።

ነጋሪት በትር ሲመታ ውሸት በማስረጃ ሲረታ እንዲሉ እውነተኛ የታሪክ ስተት በሰላሳ ዓመታት ውስጥ ዋና ተዋናዮቹም ከወንድም ወደ አባት ከአባት ወደ ልጅ ሊቀያየር አይችልም። ምንም እንኳን ህዝባዊ ተቃውሞ የዩኔስኮን ምዝገባ ቢያከሽፈውም ግለሰቦቹ ሃይማኖታዊውን በዓል ከስነ ምግባር ብልሽነት ጋር ለማያያዝ ባደረጉት ሙከራ የፈጠሩት የታሪክ ጠባሳ ቀላል አይደለም። የሴራው ዋና መሐንዲስ አህመድ ዘከሪያ በአንድ ራስ ሶስት ምላስ። የሴራው ዋና መሐንዲስ አቶ አህመድ ዘከሪያ ቃሙስ በጥር 2015 ረጀብ 1444 ዓመተ ሂጅሪያ በሐጂ ቱሬ ቤት ይህንን ታሪክ ለምን እንዳዛባው ሲጠይቅ የሰጠው ምላሽ እጅግ አስደንጋጭ ነበር። ጋዜጠኛ ጓደኛችን መሐመድ እድሪስ ባለቤቱ ብዙነሽ በቀለ ስትሞት በከፍተኛ ሐዘን ውስጥ ሆኖ ከቤት አልወጣ ስላለው ሐዘኑን ለማስረሳት ፊልም እንስራ ብለን ተመካከርን። ወደ ሐረር ሄደን ጥናት ስናደርግ አንድ አሁን በሕይወት የሌሉ አሮጊት እንዲህ ብለው ነገሩን። ይህን ኑዛዜ የሚያሳየው የታሪክ ምሁር ነኝ የሚል ግለሰብ የታሪክን ሳይንሳዊ መንገድ ትቶ የአንድን ጥንታዊ ማህበረሰብ ማንነትና መንፈሳዊ እሴት ለጓደኛ ሐዘን ማስታገሻ ፊልም ሲል በደመነፍስ መቀያየሩ ነው። ይህ ትልቅ የታሪክ ክህደትና የሚያስነ ምግባር ውድቀት ነው። የታሪኩ እውነታ ቴትራች ኦፍ ካርባዋ በኦገስት 29/2020 በኤምስ የእንግሊዝኛ ፕሮግራም ላይ በአህመድ ዘካሪያ አሊ ናጂ እና አብዱል መሚን የቀረበው ትንተና የቅል መስበሩን ሂደት መጥፎ ጸባይን የመተው ምሳሌያዊ ድርጊት በማስመሰል የሐረርን ህዝብ ከእስልምና ታሪክ ጋር ያለውን ትስር ቆርጦታል። ነገር ግን እውነተኛው የውሻቶ የቅል መስበር ትርጉም ከከርበላ ታሪካዊ ፍትህና ከአህሉል በይት ፍቅር ጋር የተቆራኘ ነው። ዊሪሽ እና ገል የጠላት ምሽግ እና ጠላት ልጆቹ ዊሪሽ የሰበር የጠላት ምሽግ ይሰበር ሲሉ የሚያመለክተው በስልሳ አንደኛው ዓመተ ሂጅሪያ የሙሐረም ወር አስረኛ ቀን አሹራ ኢማም ሁሴንን እና ቤተሰቦቻቸውን በከርበላ በረሃ በግፍ የገደሉትን የኡመያ የየዝድ ወታደሮች ምሽግ መፍረስን ነው። የአሹራ የውሻቶ ክንውኖች ጥልቅ ታሪካዊና መንፈሳዊ ትርጉሞች የቃላቱን ኃይል፣ የስሜቱን ጥልቀት እና የታሪካዊ ዓላማውን ታላቅነት በጠበቀ አገላለጽ በሥነ ሥርዓቱ ላይ ጥቅም ላይ የሚውሉትን ምልክቶችና የሚባሉትን ስንኞች ትርጉሙ እንደሚከተለው ተደራጅቷል። ዋና ዋና ተምሳሌቶች፣ ምልክቶች፣ ቅል ገል ጠላትን ይወክላል። ሐሰንን ሁሴንን እና ቅዱስ ቤተሰቦቻቸውን አህለል በይትን በጭካኔና በክህደት የገደሉትን ጨቋኞች በተለይም የኡመያ ወታደሮችን ይወክላል። ውሃው ደምን ይወክላል። በካርባላ ምድር በግፍ የፈሰሰውን የሐሰንን የሁሴንን እና የንጹሐን ቤተሰቦቻቸውን የከበረና ንጹህ ደም ያመለክታል። የውሻቶ ስንኞችና ቃል በቃል ትርጉማቸው ቃላትና መፈክሮች ውሻቶ ዊሪሽ ትርጉሙ ውሻቶ ማለት የጠላት ሰፈር ካምፕ ማለት ሲሆን ዊሪሽ ደግሞ የጠላት ምሽግ ጋሻ እና መከታ ማለት ነው። ጦርነቱን እና ፍርዱን የሚገልጹ ስንኞች ውሻቶ ዊሪሽ የሰበር ትርጉሙ ሐሰንን እና ሁሴንን እንዲሁም ቤተሰቦቻቸውን በግፍ እና በጥላቻ የገደሉትን የነዚያን ጠላቶች የኡመያ ወታደሮች ካምፕ እና ምሽግ ያወድም ያፈራርስ ምሽጎቻቸውም ይደርመሱ። ውሻቶ ገል የሰበር ትርጉሙ የሐሰንን የሁሴንን እና የቤተሰቦቻቸውን ደም ያፈሰሱት እነዚያ በጭካኔ የገደሉ ጠላቶች ይሰባበሩ፣ ይበታተኑ፣ እንክትክታቸው ይውጣ፣ ይንኮታኮቱ። የበዓሉ የምኞት እና የድዋ የምስጋና ስንኞች ይሄር ዓመት አሽረሜም ቢሻረብም የቦርደል ትርጉሙ አላህ ለሚቀጥለው ዓመት አሹራ እና ለብስራታችሁ በሰላምና በደህንነት ያደርሳችሁ፣ ከዓመት ዓመትም በሰላም ይመልስላችሁ። ይህት ዚናው ተለቅለው ትርጉሙ አላህታችንን ይጠብቅልን ይንከባከብልንም በጥሩ አስተዳደግም ያሳድግልን እድገቷን ያሳምርላችሁ። አባዬ ሐሰን ዚታ ሁሴን ዚታ ልጅ የስጠሽ። እናቴ ሆይ አላህ እንደ ሐሰን እና ሁሴን ያለ ብሩክና ደጋግ ልጅ ይስጥሽ። ኡሞ ዲን በረካ፣ ኡማ ኩዶ ዲን በረካ፣ ኡሞ ዲን በረካ ማለት አያቴ ሆይ የዲን በረካ እና ብርሃኑ ይስፈንብሽ። ኡማ ኩዶ ዲን በረካ ትርጉሙ ውድና ክብርት አያቴ ሆይ የዲን በረካ እና ብርሃኑ ይስፈንብሽ።

የተግባራዊ ስነ ስርዓቱ እና የተምሳሌታዊ ድርጊቱ ትርጉም በርቲዝኛው ደለግኔዋ ደረደፍደፍ ዊዚ ችፍችፍ የድርጊቱ ዝርዝር ፍች በርቲዝኛው ደለግኔዋ ለግጭቱ ለፍልሚያው በትሮቻችንን እና የጦር መሳሪያዎቻችንን አዘጋጅተናል ማለት ነው። ዴራ ደፍደፍ እና ዊዚ ችፍችፍ በየጎዳው እና በየማዘኑ የተደበቁትን እነዚያን ጨካኝ ገዳዮች ጠላቶች ፈላልጉ። ጥረት አድርጉ ላባችሁ ጠብጠብ እስኪን ተፈጠፍ ድረስ አሰስ አድርጋችሁ ከተደበቁበት አውጧቸውና ለእኛ አስረክቡም ማለት ነው። የክሉ መሰባበር ማጠቃለያ መልእክት፣ ለዚህ ታሪካዊ ዓላማ ውሃ የተሞላበት ክል መሬት ላይ ይጣላል። ወጣቶቹም ሙሉ በሙሉ እንክትክቱን ያወጡታል። ውሃውም መሬት ላይ ይፈሳል። ይህንን ጥልቅ መልእክት በከፍተኛ ስሜትና ኃይል ለማስተላለፍ ሲባል ቅሉ ይሰባበራል። ትርጉሙም እነሱ የሁሴንንና የንጹሐን ቤተሰቦቻቸውን ደም በግፍ እንዳፈሰሱት ሁሉ እኔም ጠላቶቹን ዛሬ ባገኛቸው ኖሮ ልክ እንደዚህ ቅል በሰባበርኳቸውና ደማቸውን በማፍሰስ ተገቢውን ቅጣት በፈጸምኩባቸው ነበር የሚል የፍትህና የቆራጥነት መግለጫ ነው። ሶስት የአሽራር ገንፎ አሲዳ የተዛባው ትርክትና ትክክለኛው የነቢዩ ሱና። በአሽራ ቀን የሚዘጋጀው የገንፎ አሲዳ ስርዓት ላይ የተደረገው ማዛባትም ሌላው አሳዛኝ የታሪክ ወንጀል ነው። የተዛቡ ትርክቶች፣ የየመስ ትርክት፣ አህመድ ዘካሪያ እና አብዱል ሙሄሚን አብዱል ናስር ገንፎ ማብላት አመቱን ሙሉ በረሃብ ላለመሰቃየት የሚደረግ ማህበራዊ ልማድ ነው በማለት ዓለማዊ ሴኪያዋር ትርጉም ሰጥተውታል። የአሱና ቲቪ ትርክት፣ ፌይሰል አብዲ ሁሴን በኖ አለይ ሰላም መርከብ ዘመን መርከቧ ላይ ሳትሳፈር የቀረችና ገንፎ ስታገነፍ የነበረች አሮጊት ከጥፋት ውሃ መትረፏን ለማሰብ ነው የሚል መሰረተ ቢስ ተረት ሰብቋል። ሃይማኖታዊ እውነታ ቴትረሳነ በአሹራ ቀን ገንፎ አሲዳ ማዘጋጀትና ለሰው ማብላት መሰረቱ ከእስልምናው ተውሳ ቲያውሲያ ጽንሰ ሀሳብ የመነጨ ታላቅ የሱና ተግባር ነው። ይህ ድርጊት በአሹራ ቀን ለቤተሰብ ለጎረቤት እና ለተቸገሩ ሰዎች ምግብንና ሰደቃን በሰፊው መስጠትን የሚያበረታታ ነው። ይህ ተግባር ታላላቅ የሀዲስ ሊቃውንት እንደ ኢማም አልበይሃቂና አጠበራኒ በዘገቡ አለይ ሰላም ትክክለኛ ሀዲስ ላይ የተመሰረተ ነው። በአሹራ ቀን በቤተሰቦቹ ላይ በምግብና በስጦታ ያሰፋ ሰው አላህ በቀሪው የአመቱ ክፍል ሪዝቁን ሲሳዩን ያሰፋለታል። ታላቁ የሀዲስ ምሁር ሱፊያን ኢብኑ ውየይና ይህንን አስመልክተው ይህንን ሀዲስ ለሀምሳ ዓመታት ሞክረነው ከጥሩ ነገር እንጂ ሌላ አላይንበትም ብለዋል። ስለዚህ ሀረሪዎች ይህንን የሚያደርጉት ይህንን የተከበረ የነቢዩን አለይ ሰላም ሱና ለመተግበር እንጂ አህመድ ዘካሪያ እንዳለው ረሃብን ለመከላከል ወይም ፌይሰል አብዲ እንዳለው የአሮጊቷን ተረት ለማሰብ አይደለም። ማጠቃለያ፣ እንደ የመስ ባሉ ሚዲያዎች በእንግሊዝኛ የተላለፈው ፕሮግራም የሐረርን ህዝብ ታሪክ ወደ ውጭው ዓለም ሲያስተዋውቅ ሆን ብሎ ማህበረሰቡ ከነቢዩ ቤተሰቦች አህሉል በይት እና ከእስላማዊው ዓለም አቀፍ ታሪክ ጋር ያለውን ጥብቅ መንፈሳዊ ቁርኝት ቆርጦ ጥሎታል። የከርበላን የፍትህ ጥያቄ፣ የሐሰን እና ሁሴንን ፍቅር እንዲሁም የተውሳን የማስፋትን የሰደቃ ሱና ፍቆ በማውጣት ስርዓቱን አልኮል ከመጠጣት መቆጠቢያ እና ከአካባቢ ጋር ተስማምቶ የመኖሪያ በሚሉ ምዕራባዊ እና ደረቅ ማህበራዊ ትርክቶች መቀየሩ የህዝብን መታወቂያ የመስረቅ እና የሐረር ናውሊያዎች ታሪክ የማኮላሸት ታላቅ በደል ነው። ሐረር የራሷ የሆነ ጥልቅ ኢስላማዊ የሱፊያ እና የአህሉል በይት የፍቅር ታሪክ ያላት እንጂ በዘመናዊ አቀንቃኞች የተዛባ ትርክት ተፈብርኮላት በባዶ ተምሳሌት እምፕደይ ሳምባወስ የምትቆም ከተማ አይደለችም። ታሪኳ ስርዓቷና እሴቶቿ በመንፈሳዊ መሰረታቸው ተጠብቀው ለትውልድ መተላለፍ አለባቸው።

የታሪክ ማዛባትን በተመለከተ የዑለማዎች የምሁራን አባባሎችና ማብራሪያ። እያንዳንዱ የቀረበው አባባል የራሱ የሆነ ጥልቅ መልእክት አለው። ከዚህ በታች የእያንዳንዱን አባባል ዝርዝር ማብራሪያ ኤክስፕላኔሽን አቅርቤያለሁ። አንድ፣ ስለ ታሪካዊ ማዛባት እና አድሏዊነት። የኢብኑ ኸልዱን አባባል አንድ፣ ውሸት በተፈጥሮ ታሪካዊ መረጃዎችን ያጠቃል። አንዱ ለአመለካከቶች እና ለመዝሃቦች ትምህርት ቤቶች ወገናዊ መሆን ነው። ማብራሪያ፣ ይህ አባባል የሚያስረዳው የሰው ልጅ ለራሱ አመለካከት ቡድን ወይም ወገን ያለው ጭፍን ድጋፍ ታሪክን እንዴት እንደሚያዛባ ነው። አንድ ሰው ለአንድ ወገን ካደላ የቀረበለትን መረጃ እውነትነት በማመዛዘን እና በመመርመር ፈንታ ስሜቱንና እምነቱን የሚደግፍለትን ማንኛውንም መረጃ ውሸትም ቢሆን በቀላሉ ይቀበላል። ይህ ደግሞ ሂሳዊ አስተሳሰብን ክራይካውተንጌ ስለሚገድል እውነተኛው ታሪክ ተደብቆ የውሸት ትርክት በህዝብ ዘንድ እንዲስፋፋ ያደርጋል። የኢብኑ ኸልዱን አባባል ሁለት፣ በታሪክ ውስጥ ለውሸት መኖር ሌላኛው ምክንያት በከፍተኛ ደረጃ ላይ ያሉትን ሰዎች ሞገስ ለማግኘት ሲባል። ማብራሪያ፣ የታሪክ ጸሐፊዎች ወይም ተራኪዎች የስልጣን ባለቤቶችን፣ መሪዎችን ወይም ባለጸጎችን ለማስደሰት ሲሉ እውነታውን እንደሚደብቁ ያሳያል። የሰዎችን ሞገስና ዓለማዊ ጥቅም ለማግኘት ሲባል ስህተታቸውን መሸፈን፣ ታሪካቸውን ማሳመርና ያላደረጉትን ጀግንነት አጋኖ ማቅረብ ምክንያቶች አንዱ መሆኑን ያብራራል። ሁለት፣ እውነትን ከውሸት ጋር ስለመቀላቀል ግማሽ እውነታዎች። የሰይዱና አሊ ኢብኑ አቢ ጧሊብ አባባል ውሸት ከእውነት ጋር ሳይቀላቀል ንጹህ ሆኖ ቢቀርብ ኖሮ፣ ነገር ግን አንድ ፊን ከዚህ ይወሰዳል እንዲሁም አንድ ፊን ከዚያ ይወሰዳል። ማብራሪያ፣ ንጹህ ውሸት በቀላሉ ሊታወቅ እንደሚችል እና ንጹህ እውነትም ማንም ሊክደው እንደማይችል ይህ ጥልቅ አባባል ያስረዳል። ነገር ግን በታሪክም ሆነ በመረጃ አሰጣጥ ላይ በጣም አደገኛው የማታለያ መንገድ ግማሽ እውነት ሄልፍ ትራጅ ነው። ይኸውም እውነትን ከውሸት ጋር ቀላቅሎ ማቅረብ ነው። ጥቂት ሊካድ የማይችል እውነትን ሽፋን በማድረግ ብዙ ውሸቶችን ማስተላለፍ ህዝብን በቀላሉ ለማሳሳት፣ ለማወናበድ እና ትርክትን ለመቀየር እንደሚረዳ ያሳያል። ሶስት፣ ስለ አመለካከት እና ውስጣዊ ማዛባት። የኢማም አልጋዛሊ አባባል የሰው ልጅ አእምሮ እንደ መስታወት ነው። በዓለማዊ ፍላጎቶች እና በወገናዊ አድሎ ከዛገ እውነትን እንዳለች አያንጸባርቅም። ማብራሪያ፣ ኢማም አልጋዛሊ የሰውን አእምሮ ከመስታወት ጋር በማመሳሰል ንጹህ መስታወት ትክክለኛ ምስል እንደሚያሳይ ሁሉ ንጹህ አእምሮም እውነትን እንደሚቀበል ይገልጻሉ። ነገር ግን የሰው ልጅ አእምሮ በዓለማዊ ፍላጎት፣ በስሜት እና በጭፍን ጥላቻ ከታወረ ከዛገ እውነታውን እንዳለ ማየት ይሳነዋል። የሚያየውም ሆነ የሚቀበለው ከእውነት የራቀና የተዛባ ነገር ይሆን። አራት፣ ስለ ሚዲያ አውሬዎች፣ ተራኪዎች እና እውነትን ስለመጠበቅ። የሙሐመድ ኢብኑ ሲሪን አባባል ይህ እውቀት ዲን ሃይማኖት ነው። ስለዚህ ሃይማኖታችሁን ከማን እንደምትወስዱ በጥንቃቄ ተመልከቱ። ማብራሪያ፣ ይህ አባባል የመረጃን ምንጭ ማረጋገጥ ሶረስ ኬሬፊኬሽን ምን ያህል ወሳኝ እንደሆነ ያሳስባል። የምንቀበለው መረጃ ታሪክም ሆነ ሃይማኖታዊ ትምህርት እምነታችንን፣ ባህሪያችንንና ማንነታችንን ስለሚቀርጽ መረጃውን ከማን እንዴትና ከምን አይነት ታማኝ አካል እንደምንወስድ ከፍተኛ ጥንቃቄ ማድረግ እንዳለብን ያስተምራል። ያልተረጋገጠ አውሬ ታሪክን ያልሃል። የኢማም አልጋዛሊ አባባል የህዝቡ መበላሸት በገዢዎች መበላሸት ምክንያት ነው። የገዢዎች መበላሸት ደግሞ በምሁራን ዑለማዎች መበላሸት ምክንያት ነው። ማብራሪያ፣ የማህበረሰብ የሞራል ውድቀትና የታሪክ መዛባት ከላይ ወደ ታች የሚወርድ መሆኑን ያስረዳል። ምሁራን፣ አዋቂዎችና የሃይማኖት አባቶች የማህበረሰቡ የሞራል ኮምፓስና የታሪክ ጠባቂ የሆኑት አካላት በገንዘብ በስልጣንና በዓለማዊ ጥቅም ከተደለሉ እውነትን ከመናገር ወደኋላ ይላሉ። የእነሱ መበላሸት መሪዎች እንዳሻቸው እንዲሆኑ ያደርጋል። በመጨረሻም መላው ህዝብ የተሳሳተ መንገድ እንዲከተል ያደርገዋል። ምሁራን እውነትን ካልጠበቁ ማህበረሰብ ይጠፋል የሚል ጠንካራ መልእክት አለው።

0: ክቡራንና ክቡራት የሚስክ መረጃ ሰዓት ጀምሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዚህ ሳምንት ያጠናቀርናቸው አበይት የሀገር ውስጥና የዓለም አቀፍ መረጃዎች ይዘን ወደ እናንተ ቀርበናል። በመጀመሪያም ዋና ዋናዎቹን እናስቀድማለን። የአዲስ አበባ ትምህርት ቢሮ የ2018 የ8ኛ ክፍል ክልላዊ ፈተና ውጤት ይፋ ሆነ። በሌላ በኩል የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በመላው ሀገሪቱ በበይነ መረብ ኦንላይን እና በወረቀት አማራጭ በይፋ መጀመሩ። ወደ ዓለም አቀፍ መረጃዎች ስናልፍ በመካከለኛው ምስራቅና አፍሪካ ቀውስ ያደረሱባቸውን አካባቢዎች እንመለከታለን። በሱዳን ቀውስ ውስጥ 45 ንጹሃን ዜጎች በአሰቃቂ ሁኔታ መገደላቸውን የሕክምና ምንጮች አስታውቀዋል። በመከረኛዋ የፍልስጤም ምድር ጋዛ እስራኤል የምታካሄደው የዘር ማጥፋት ጦርነት ከጀመረ እነሆ 1000 ቀናት ሞልቶታል። በህንድ የተለያዩ ግዛቶች በተለይም በጉጃራት እና ኡታራ ፕራዲሽ መንግስት ህገ ወጥ ናቸው በሚል ምክንያት ጥንታዊ መስጂዶችን እያፈረሰ ይገኛል። በአውሮፓ አህጉር በፈረንሳይ፣ ቤልጅየም እና ስፔን የተከሰተው ከባድ የሙቀት ማዕበል እና የሰደድ እሳት ከፍተኛ ሰብአዊና ቁሳዊ ውድመትን እያስከተለ ይገኛል የሚሉ ዜናዎችን አካተናል። ከመረጃዎቹ ጋር ሰሚራ ሸምሶ ነኝ። ከመሸጋገሪያ በኋላ ተመልሼ እመጣለሁ። የ2018 የ8ኛ ክፍል ፈተና ውጤት ይፋ ሆነ። የዘንድሮ ውጤት ከፍተኛ መሻሻል ማሳየቱም ተገልጿል። የአዲስ አበባ ትምህርት ቢሮ የ2018 8ኛ ክፍል ክልላዊ ፈተና ውጤት ይፋ ሆኗል። ቢሮ ባወጣው መረጃ መሰረትም የዘንድሮ አጠቃላይ ማለፊያ ውጤት 50% እና ከዛ በላይ እንዲሆን የተወሰነ ሲሆን ለአካል ጉዳተኛ ተማሪዎች ደግሞ ማለፊያ ውጤቱ 45% እና ከዚያ በላይ እንዲሆን ተደርጓል። በዘንድሮ የትምህርት ዘመን ፈተናውን ከወሰዱ 85737 ተማሪዎች መካከል 82193 የሚሆኑት 95.85% ማለፊያ ውጤትና ከዚያ በላይ አምጥተው ማለፍ ችለዋል። በአንጻሩ ማለፊያ ውጤት ማምጣት ያልቻሉት ተማሪዎች ቁጥር 3544 ብቻ መሆኑም ታውቋል። የዘንድሮን ውጤት ልዩ የሚያደርገው ከፍተኛ ውጤት ያስመዘገቡ ተማሪዎችና የትምህርት ቤቶች ስኬት ነው። በከተማው ደረጃ የተመዘገበው ከፍተኛ ውጤት 96.25% ሲሆን ይህን ውጤት ያስመዘገበው አንድ ተማሪ ነው። በተጨማሪም 60 ተፈታኞች 93% ያመጡ ሲሆን 1316 ተማሪዎች ደግሞ 90% እና ከዚያ በላይ ከፍተኛ ውጤት ማስመዝገብ ችለዋል። ከተሳተፉት ትምህርት ቤቶች መካከል 441 65.9% ሁሉም ተማሪዎቻቸውን 100% አሳልፈዋል ነው የተባለው። ዝርዝሩ እንደሚከተለው ይቀርባል።
1: የዘንድሮ የፈተና ውጤት ከአምናው ጋር ሲነጻጸር በሁሉም መለኪያዎች ላይ እጅግ ከፍተኛ መሻሻል የታየበት ሆኗል። በመጀመሪያ ደረጃ የዘንድሮ የተፈታኞች ቁጥር ከአምናው በ15212 የጨመረ ቢሆንም የወደቁ ተማሪዎች ቁጥር ግን በከፍተኛ ሁኔታ ቀንሷል። በአምናው የትምህርት ዘመን ከ7525 ተፈታኞች መካከል ማለፊያ ያመጡት 62639 ወይም 88.8 ብቻ ነበሩ። የዘንድሮ ግን የማለፊያ ምጣኔው ወደ 85.85% ከፍ ብሏል። በዚህ ምክንያት ማለፊያ ውጤት ያመጡ ተማሪዎች ቁጥር ከአምናው 7886 ተማሪዎች የዘንድሮ 4342 ቅናሽ አሳይቷል። በከፍተኛ ውጤት ረገድም የዘንድሮ ውጤት የላከ ጥራት የታየበት ነው። 2017 90% እና ከዛ በላይ ያመጡ ተማሪዎች 712 ብቻ የነበሩ ሲሆን ዘንድሮ ግን ይህ ውጤት ቁጥር 1316 ከፍ ብሏል። የ604 ተማሪዎች ብልጫ አሳይቷል። በአንጻሩ በ2017 94% ከፍተኛ ውጤት አስመዝግበው የነበረ ሲሆን ዘንድሮ ግን ቁጥሩ ቢቀንስም በአንድ ተማሪ የተመዘገበው 96.25% ውጤት የከተማን ከፍተኛ የውጤት ጣሪያ ይበልጥ አሳድጎታል። በአጠቃላይ የ2018 የ8ኛ ክፍል ፈተና ውጤት በከተማ ደረጃ የተፈታኞች ቁጥር በከፍተኛ ሁኔታ የጨመረ ቢመጣም የትምህርት ጥራትና የተማሪዎች የማለፊያ ምጣኔ በአስተማማኝ ሁኔታ ማሳደግ መቻሉን ያሳየ ደማቅ ስኬት ሆኖ ተመዝግቧል።
0: የ2018 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ሰኔ 23 ቀን 2018 በመላው ሀገሪቱ በይፋ መጀመሩን የትምህርት ምዘናና ፈተናዎች አገልግሎት ማስታወቁ አይዘነጋም። በመላው ኢትዮጵያ በተዘጋጀው 607 የፈተና ማዕከላት ከሐምሌ 16 ቀን 2018 ድረስ በስድስት ዙር እንደሚሰጥ ተያይዞ ተገልጿል። ለዘንድሮ ሀገር አቀፍ ፈተና በድምሩ 563501 ተፈታኞች የተመዘገቡ ሲሆን ከእነዚህም መካከል 306456 የተፈጥሮ ሳይንስ ወይም ናቹራል ሳይንስ እና 257045 ደግሞ የማህበራዊ ወይም የሶሻል ሳይንስ ተማሪዎች መሆናቸው ታውቋል። አገልግሎቱ ለፈተናዎች ስኬታማነት የሚያስፈልጉ ቁሳቁሶችና የፈተና አስፈጻሚዎችን ወደ ፈተና ማዕከላቱ ማሰማራቱን በሰጡት መግለጫ አረጋግጧል። ዝርዝር ዜናው እንደሚከተለው ይቀርባል።
1: የዘንድሮ 12ኛ ክፍል ፈተና በሁለት አማራጮች ማለትም በበይነ መረብና በወረቀት እየሰጠ የሚገኝ ሲሆን በበይነ መረብ የሚፈተኑ ተማሪዎች በስድስት ዙር ተከፋፍለው ከሰኔ 23 እስከ ሐምሌ 16 ቀን 2018 ዓመት ድረስ ፈተናቸውን እየወሰዱ ይገኛሉ። በወረቀት የሚፈተኑ ተማሪዎች የተፈጥሮ ሳይንስ ተማሪዎች ከሐምሌ 1 እስከ ሐምሌ 3 ቀን 2018 ዓመት፣ የማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 ቀን እስከ ሐምሌ 8 ቀን 2018 ዓመት ፈተናቸውን ይወስዳሉ ነው የተባለው። የፈተናውን ደህንነትና ተአማኒነት ለመጠበቅ የወጣው መመሪያ እንደማያሳየው ተፈታኞች ወደ ማዕከላት ሲቀርቡ ሊይዟቸው የሚገቡና የተከለከሉ ቁሳቁሶችን እንደሚከተለው ተለይተዋል። ተማሪዎች ፈተና ማዕከላት ሲመጡ የፈተና መገልገያ ካርዳቸውን ወይም አድሚሽን ካርድ፣ የተማሪ ወይም ህጋዊ መታወቂያ፣ በፈተና አስተዳደሩ የተፈቀደ እስክሪብቶና ባዶ ወረቀት ብቻ ይዘው መቅረብ ይኖርባቸዋል ነው የተባለው። ማንኛውም አይነት የቴክኖሎጂ መሳሪያዎች ማለትም ሞባይል ስልክ፣ ስማርት ሰዓት፣ ብሉቱዝ ጆሮ ማዳመጫ ወይም ኤርፎን፣ ፍላሽ ዲስክ፣ ሜሞሪ ካርድ፣ የግል ላፕቶፕ ወይም ታብሌት፣ ሌሎች ያልተፈቀዱ መሳሪያዎችን ይዞ ወደ ፈተና ክፍል መግባት ፍጹም የተከለከለ መሆኑ ተገልጿል። የትምህርት ሚኒስቴር ለሁሉም የዘንድሮ ተፈታኞች መልካም እድል እየተመኘ ተማሪዎች ፈተናቸውን ሙሉ በሙሉ በራስ መተማመን በተረጋጋና የፈተና ስነ ምግባርን ባከበረ መልኩ እንዲወስዱ ጥሪ አስተላልፏል።
0: በመቀጠልም ወደ ዓለም አቀፍ ዜና ስናልፍ በመጀመሪያ የምናገኘው የመከረኛዋና የተበዳዩዋ የፍልስጤማውን ጋዛ ይሆናል። በጋዛ የተጀመረው የዘር ማጥፋት ጦርነት ከተጀመረ እነሆ 1000 ቀናት ሞልቶታል። በጋዛ ሰርጥ የሚታየው ትዕይንት ከአንዱ አካባቢ ወደ ሌላው በአብዛኛው ተመሳሳይ ናቸው። ሰፊ በሆነው ፍርስራሽና ውድመት በተከበቡ ቦታዎች ላይ የተዘረጉ የድንኳን ረድፎች ይታያሉ። የእስራኤል ጦርነት ከተጀመረበት ጊዜ አንስቶ እስካሁን ድረስ ከ1.7 ሚሊዮን በላይ ሰዎች የተፈናቀሉ ሲሆን ከ73,000 በላይ የሚሆኑ ደግሞ ተገለዋል። ይህ በጋዛ የጤና ሚኒስቴርና ቁጥሩ ከዚህም በእጅጉ ሊልቅ ይችላል ብለው በሚሰጉ የተባበሩት መንግስታት ድርጅት ተቋማት የወጣ መረጃ ነው። ከዚህም አንጻር በየቀኑ በህይወት የመቆየት ትግል ንጹህ ውሃና የምግብ እጥረትን ጨምሮ በተጨናነቁ መጠለያዎችና ተፈናቃዮች ካምፕ ላይ እየጨመረ በመጣው ጫና የታጀበ ቀጣይነት ያለው ትግል ሆኗል። ዝርዝር ዜና አለን።
2: We were displaced from northern Gaza and lost our homes. We spent the entire summer
1: እኛ ከሰሜን ጋዛ ነው የተፈናቀልነው። ቤቶቻችንንም አጥተናል። ሙሉን የበጋ ወቅት በድንኳን ውስጥ ነው ያሳለፍነው። ሁኔታውንም ሊቋቋሙት የማይቻል ነው። ለዓለም አቀፉ ማህበረሰብ ማስተላለፍ የምፈልገው መልእክት አለ። ከጎናችን ቆሙ፣ እርዱን። ቀደም ሲል ወደ ነበርንበት ህይወት ተመልሰን በድጋሚ ሰላም መኖር እንድንችል እርዱን።
3: Friends, but of normal life.
4: الاطفال زي ما انت شايف يعني
1: እዚህ ያሉ ህፃናት በትውሳ ቀውስ ውስጥ ይገኛሉ። ይህ የነበራቸውን የማጣት ስሜት የሚወዷቸውን ሰዎች እና ጓደኞቻቸውን በማጣት ብቻ የተገደበ ሳይሆን መደበኛውን የህይወት ዘይቤ በማጣትም ጭምር ነው።
3: Only of loved ones and friends, but of normal life.
4: الاطفال زي ما انت شايف يعني
3: the lives have completely
1: ህፃናቱ እንደምታዩት ህይወታቸው ሙሉ በሙሉ ተቀይሯል። አሁን ቀናቸውን የሚያሳልፉት ወደ ትምህርት ቤት ከመሄድ ይልቅ ውሃ በመቅዳት ነው። ላለፉት 1000 ቀናት ህፃናት ከትምህርት ገበታቸው ተገለው ትምህርት ቤት ምን እንደሚመስል እንኳን አስተውቷል። በጋዛ በሚገኝ ያንዳንዱ ቤት ሰብጀርባ በተደጋጋሚ ከተከሰተ የጭንቀትና የመፈናቀል ታሪክ አለ። ከጥቂት 1000 ቀናት ጦርነት በኋላ ብዙዎች እንደሚናገሩት ከሁሉ የከፋው ነገር የተነጠቁት ነገር ብቻ ሳይሆን ይህ እውነታ ምን ያህል ጊዜ ሊቀጥል እንደሚችል አለማወቃቸው ነው። ይህ በእንዲህ እንዳለ ባለሙያዎች በተደጋጋሚ በፍልስጤማውያን ላይ የተፈጸመ የዘር ማጥፋት ወንጀል ሲሉ የጠሩትን ጥቃት እስራኤል አሁንም ቀጥላበታለች። ወረራዋን በማስፋፋት ላይ የምትገኝ ሲሆን የቀሩትን የመኖሪያ አካባቢዎችን በስልታዊ መንገድ እያወደመች ትገኛለች። ለ1000 ቀናት በቀጠለው የዘር ማጥፋት ወንጀል መሃል ግድያው እየቀጠለ መሆኑና እስራኤል በጋዛ ሰርጥ ላይ የምታደርገው ቁጥጥር መቀጠሉ ለመላው ዓለም አቀፍ ማህበረሰብ እፍረት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰላም ቦርድ ብሎ የሚጠራውን ይፋ ባደረጉበት ወቅት የተባበሩት መንግስታት የፍልስጤም ስደተኞች ተራድኦ ድርጅት ወደፊት ጋዛ ውስጥ ምንም አይነት ቦታ እንደማይኖር አስታውቀዋል። ይህ ጦርነት እዚህ ያለው ህይወት ለዘላለም መጥፎ መልክ የመስጠቱን ሂደት እንደሚቀጥልበት ምንም ጥርጥር የለውም። ዘገባው አሻሸናን ቲያርሌቲ ወርልድ ነው።
0: በሱዳን በደረሰ አሰቃቂ ጥቃት ቢያንስ 45 ንጹሃን ዜጎች መገደላቸው ተገለጸ። በሱዳን ቀውስ ውስጥ ባሉ አካባቢዎች በተለይም በመኖሪያ መንደሮችና የሲቪል መገልገያ ስፍራዎች ላይ በተዘነዘሩ ተከታታይ የከባድ መሳሪያዎችና የአየር ጥቃቶች ቢያንስ 45 ንጹሃን ዜጎች መገደላቸውን የሀገር ውስጥ የህክምና ምንጮችና የሰብአዊ መብት ተሟጋች ድርጅቶች አስታውቀዋል። በመደበኛው የሱዳን ጦርና በከፊል ወታደራዊ ፈጣን ደጋፊዎች መካከል የሚካሄደው ደም አፋሳሽ ውጊያ በሲቪል ላይ የሚደርሰው ሰለባ እየጨመረ የመጣ ሲሆን በቅርብ ቀናት ውስጥ በተፈጸሙ ጥቃቶች የቆሰሉት ቁጥር ደግሞ ከፍተኛ ደረጃ ላይ መድረሱ ታውቋል። ዝርዝር መረጃው ይቀጥላል።
5: The United Nations says it's documented the killing of at least 45 civilians in El Obeid, the capital of Sudan's North Kordofan state.
1: የሰነድ መረጃዎች እንደሚያሳዩት ጥቃቱ የተፈጸመው ንጹሃን ዜጎች በብዛት በሚንቀሳቀሱባቸው የገበያ ቦታዎች፣ ጊዜያዊ መጠለያዎችና በመኖሪያ መንደሮች ላይ ነው። በደረሰው ድንገተኛ የከባድ መሳሪያ ፍንዳታ ሳቢያ በርካታ ንጹሃንና ሴቶች ህጻናትን ጨምሮ 45 ሰዎች ወዲያውን ህይወታቸውን አጡ ሲሆን በደርዘን የሚቆጠሩ ደግሞ ለከፋ ያካል ጉዳት ተዳርገዋል። በአካባቢው የሚገኙ ሆስፒታሎችና የህክምና ተቋማት በመድኃኒትና በህክምና ቁሳቁስ እጥረት ሳቢያ ለተጎጂዎች አስቸኳይ እርዳታ ለመስጠት ኩፍኛ እየተፈተኑ መሆኑን የሱዳን ዶክተሮች ማህበር ገልጿል። ይህንን አዲስ የንጹሃን እልቂት ተከትሎ የተባበሩት መንግስታት ድርጅትና የዓለም አቀፍ ማህበረሰብ በሱዳን እየተባባሰ የመጣውን የሲቪሎች ሞት አጥብቀው አውግዘዋል። ሁለቱም ተዋጊ ኃይሎች ዓለም አቀፍ የሰብአዊ መብት ህግጋትን እንዲያከብሩ፣ በንጹሃን ላይ የሚሰነዘሩ ጥቃቶችን በአስቸኳይ እንዲያቆሙና ሰብአዊ እርዳታዎች ያለምንም እንቅፋት ለተጎጂዎች የሚደርሱበትን መንገድ እንዲያመቻቹ ተደጋጋሚ ጥሪዎች እንዲያቀርቡ ይገኛሉ።
0: በህንድ የተለያዩ ግዛቶች መስጂዶች እየፈረሱ መሆኑ ሙስሊሙ ማህበረሰብ ስጋት ላይ ጥሏል ተባለ። ህንድ በርካታ ግዛቶች በተመሳሳይ መልኩ በተለያዩ የህንድ ግዛቶች ጥንታዊ መስጂዶችን ሳይቀር በማፍረስ ስሟ የምትነሳ ሀገር ሆናለች። በህንድ ጉጃራት ግዛት ባለፉት ሳምንታት በሀገሪቱ መንግስት ከፈረሱት በርካታ መስጂዶች ጋር በተያያዘ መንግስት ህንጻዎቹ የተገነቡት በህገወጥ መንገድ በመሆኑ መፍረስ አለባቸው የሚል አቋም መያዙን ያሳያል። ነገር ግን ለብዙዎቹ ሙስሊሞች ይህ የመስጂዶች መፈራረስ ሙስሊሙን ማህበረሰብ ኢላማ ባደረጉ ሰፊ ፖሊሲዎች የተመራ እንደሆነ ይነገራል። በተጨማሪም ተገቢውን የሆነ አሰራር እየተከተለ አለመሆኑና ማፍረሻ ትዕዛዞቹን በፍርድ ቤት ለመቃወም ያላቸው እድል እጅግ ጠባብ መሆኑን በመግለጽ ቅሬታቸውን ያሰማሉ። ከጉጃራ በመቶዎች የሚቆጠር ኪሎ ሜትሮችን ርቃ የምትገኘው ኡታራ ፕራዴሽ ግዛት ውስጥም ተመሳሳይ ድርጊት መፈጸሙ ተገልጿል። ተመልካቾቻችን፣ ይህ ዘገባ የፔኔል ፈርናንዴዝ አልጀዚራ ዘገባ ነው።
6: This mosque in Gujarat is one of many that have been demolished by the Indian government in recent weeks.
1: በህንድ ጉጅራት ግዛት ባለፉት ሳምንታት በሀገሪቱ መንግስት ከፈረሱ በርካታ መስጊዶች መካከል አንዱ በሆነው ስፍራ ላይ የምታዩት ምስሎች መንግስት ህንጻዎቹ የተገነቡት በህገወጥ መንገድ በመሆኑ መፍረስ አለባቸው የሚል አቋም መያዙን ያሳያሉ። በአካባቢው ነዋሪ የሆኑት ዛኪር ሁሴን እንደሚናገሩት የመንግስት ቡልደዞሮች እሳቸው ለብዙ 10 አመታት ሲሰግዱበት የነበረውን በገጠር መንደራቸው ውስጥ የሚገኘውን ብቸኛ መስጊድ ሙሉ በሙሉ አፍርሰውታል።
7: This mosque was over 100 years old. It started
1: ዛኪር ሁሴን የአካባቢው ነዋሪ ናቸው። ይህ መስጊድ ከ100 አመታት በላይ ያስቆጠረ ጥንታዊ መስጊድ ነው። መጀመሪያ ላይ ከጭቃ የተሰራ ሲሆን በ1965 አመት በጡብና በሲሚንቶ ታድሶ ተገነባ። ከ30 አመታት በፊት ደግሞ ተጨማሪ ሁለተኛ ፎቅ ተገንብቶለታል። አሁን ግን ፖሊሶች መቃብር ሊሆን በታሰበ መሬት ላይ በህግ ወጥ መንገድ ተገንብቷል የሚል ምክንያት እያቀረቡ ነው። የሀገሪቱ ባለስልጣናት መስጂዱ በመንግስት መሬት ላይ መገንባቱ የሚገልጹ ሲሆን፣ አቶ ሁሴን በበኩላቸው ግን የማፍረስ እርምጃው በፍርድ ቤት ለመቃወም የሚያስችል በቂ ጊዜ እንኳን እንዳልተሰጣቸው ይናገራሉ። ቡልደዞር የማስገባት እርምጃው በሁሉም ደረጃዎች ላይ የተተገበረ ነው። እየፈረሱ ያሉ ህንፃዎች ብቻ አይደሉም። ህግ ከመውጣት ጀምሮ ህግ አስከባሪ አካላት እስከሚያደርጉት እንቅስቃሴ በሁሉም ረገድ ማህበረሰቡ በቡልዶዘር እየተገፋ ይገኛል። ይህ ማፍረስ ዘመቻ የተጀመረው የሀገሪቱ የውስጥ ደህንነት ሚኒስትር ከፓኪስታን ጋር በሚያዋስኑ የድንበር አካባቢዎች ላይ ባደረጉ ጉብኝት ማግስት መሆኑ ታውቋል። የድንበር አካባቢ ባለስልጣናት በበኩላቸው ከድንበር በ50 ኪሎ ሜትር ክልል ውስጥ ማንኛውም አይነት ህገወጥ ግንባታ ከተገኘ ለሲቪል አስተዳደሩ፣ ለዲስትሪክቱ ሰብሳቢ እንዲሁም ለፖሊስ የበላይ ተጠቃሽ ማሳወቂያ ኃላፊነት ነው ማለት
8: ነው። ቡልዶዚንግ አት ኦል ሌቭልስ ኢትስ ኖት ጀስት ዘ ቢልዲንግስ ዊች አር ቢንግ
1: የተቃዋሚ ፓርቲና የሙስሊም መሪዎች የናሬንድራ ሞዲ መንግስትን ይህንን የማፍረስ እርምጃ እንደ ፖለቲካዊ መሳሪያ እየተጠቀመበት ነው ሲሉ ከሰዋል። ድርጊቱ ሀገሪቱን ያለ አግባብ ወደ ከፋ ክፍፍል እየመራ መሆኑን የሚገልጹት መሪዎቹ

በተለይም በህንድ ውስጥ ለማንኛው እምነት ተከታዮች ያለ ልዩ ፍቃድ የሃይማኖት ሀገሪቱን ያለ አግባብ ወደ ከፋ ክፍፍል እየመራ መሆኑን የሚገልጹት መሪዎቹ የተለመደ በሆነበት ሁኔታ ሙስሊሞች ላይ ብቻ ማነጣ

0: Hussein is worried about whether he can build another mosque.
1: አውሮፓን እየመጣ ያለው ከባድ የሙቀት ማዕበል ከፍተኛ የህይወት መጥፋትና ሰደድ እሳትን ማስከተሉን ቀጠለ። በአውሮፓ አህጉር ላይ የተከሰተው ከባድ የሙቀት ማዕበል በፈረንሳይ፣ ቤልጅየም እና ስፔን ጨምሮ በበርካታ ሀገራት ላይ አስከፊ ሰብአዊና ቁሳዊ ውድመትን እያስከተለ ይገኛል። የአየር ንብረት ባለሙያዎች እንደሚናገሩት አውሮፓ ከየትኛውም የዓለማችን ክፍል በበለጠ ፍጥነት እየሞቀች ትገኛለች። በፈረንሳይ መዲና ፓሪስ የሙቀት መጠኑ 41 የደረሰ ሲሆን በዚህም ሳቢያ ግማሽ የሀገሪቱ ክፍል በከፍተኛ የሙቀት አደጋ ቀይ ማስጠንቀቂያ ስር እንዲወድቅም ተደርጓል። ሳይንቲስቶች አስቀድመው እንደገመቱትም በሙቀቱ ምክንያት የሞቱ ሰዎች ቁጥር 29% ሳምንታዊ ጭማሪ ያሳየ ሲሆን ተጨማሪ 2000 ሰዎች ህይወታቸውን አጥተዋል። ዝርዝሩን ተከታትለን እንመለስ።
2: It's hardly surprising.
3: ይህ የሞት አደጋ በፈረንሳይ ብቻ የተገደበ ሳይሆን ጎረቤት ቤልጅየምን ጎብኝቷል። በቤልጅየም የሙቀት ማዕበሉ ሳቢያ የሞቱ ሰዎች ቁጥር በ39% ጨመረ ሲሆን ይህም ማለት 1222 ተጨማሪ ሰዎች ለህልፈት መዳረጋቸውን የሀገሪቱ የስታቲስቲክስ መረጃ ያመለክታሉ። መረጃዎቹ አክለውም ከ45 ዓመት በላይ የሆናቸው ዜጎች ለችግሩ ይበልጥ ተጋላጭ መሆናቸውን ይገልጻሉ። በተመሳሳይ ሁኔታ በስፔን ቫሌንሺያ የሚገኝ የውድድር ስፍራ ለችግር ተጋላጭ ለሆኑ ዜጎች የጊዜያዊ መጠለያ ካምፕ ሆኖ እያገለገለ ይገኛል። በአካባቢው የሚገኙ የህክምና ባለሙያዎች እንደሚናገሩት ይህ የሙቀት ማዕበል ከተለመደው ውጪ ከመሆኑም በላይ የሰውነት ፈሳሽ ማጣት ከፍተኛ ችግር ደቅኗል። በተለይም አካል ጉዳተኞች፣ የልብ ቀዶ ህክምና የተደረገላቸውና የኩላሊት እጥበት የሚከታተሉ ወገኖች በዚህ አስከፊ ሁኔታ ውስጥ ህይወታቸውን ለማዳን ክፉኛ እየታገሉ ይገኛሉ። የሙቀት ማዕበሉ በአውሮፓ የሚገኙ እጽዋት ላይ ያለውን እርጥበት ጠራርጎ በመውሰዱ በስፔንና በፈረንሳይ የባህር ዳርቻዎች ላይ ከባድ የሰደድ እሳት ተከስቷል። ይህም በስፍራው ከቤተሰቦቻቸው ጋር ለካምፒንግ የሄዱ በርካታ ቱሪስቶች ለአደጋ ያጋለጠ ሲሆን ንብረቶቻቸውና ተሳቢ የካራቫን መኪኖቻቸው ሙሉ በሙሉ ተቃጥለው ወደ አመድነት ተቀይረዋል። ከተጎጆቹ መካከል ፊሊፔ የተባለ ገበሬ የወይን እርሻቸው በእሳቱ በመውደሙና ዘንድሮ ምርት መሰብሰብ እንደማይችሉ በሐዘን ገልጸዋል። በሌላ በኩል በስዊዘርላንድ ታሮች የክረምት ወቅት ያከማቹትን የበረዶ ክምችት ሙሉ በሙሉ ያጡ ሲሆን በተለመደው የሴፕቴምበር ማብቂያ ፈንታ ዘንድሮ በጁን ወር መጨረሻ ላይ ተከስቷል። ይህም በታሪክ ሁለተኛው ቀድሞ የተመዘገበ የበረዶ መቅለጥ ሆኖ አልፏል። በማድሪድ የመካና አራዊት ወይም የእንስሳት ማቆያ ዙ የሚገኙ እንስሳት እንኳን ሳይቀር ሙቀቱን እንዲቋቋሙ የቀዘቀዘ አይስክሪም እና ምግቦች እየቀረበላቸው ይገኛል። የአየር ንብረት ባለሙያዎች እንደሚጠቁሙት ይህ ከባድ የሙቀት ማዕበል በቀጣይም ተጠናክሮ ሊቀጥል ስለሚችል አውሮፓውያን ራሳቸው ሊያዘጋጁ ይገባል ተብሏል። ዘገባው የፖል ሃውሲንግ ቲያርሊቲ ወርልድ ነው።
1: የተወደዳችሁና የተከበራችሁ የሚስክ መረጃ ሰዓት ተመልካቾቻችን ለዚህ ሳምንት ያዘጋጃናቸው መረጃዎች እነዚህን ይመስላሉ። ዋና ዋና መረጃዎቹን ለማስታወስ ያህል የ2018 የስምንተኛ ክፍል ፈተና ውጤት ይፋ ሆነ። የዘንድሮው ውጤት ከፍተኛ መሻሻል ማሳየቱ ተገልጿል። የ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ሰኔ 23 ቀን 2018 በመላው ሀገሪቱ በይፋ መጀመሩን የትምህርት ምዘናና ፈተናዎች አገልግሎት ማስታወቁ፣ በሱዳን በደረሱ አሰቃቂ ጥቃት ቢያንስ 45 ንጹሃን ዜጎች መገደላቸውን መገለጹ፣ በጋዛ የተጀመረው የዘር ማጥፋት ጦርነት ከተጀመረ እነሆ 1000 ቀናት መሙላቱ፣ በህንድ የተለያዩ ግዛቶች መስጂዶች እየፈረሱ መሆኑ ሙስሊሙ ማህበረሰብ ስጋት ላይ ጥሏል መባሉ፣ አውሮፓን እየመታ ያለው ከባድ የሙቀት ማዕበል ከፍተኛ የህይወት መጥፋትና ሰደድ እሳት ማስከተሉ፣ ተመልካቾቻችን የነቢዩ አለይሂ ሰላቱ ወሰላም የተወለዱበት ወርን ለማድመቅና ለመቀበል ከምናደርጋቸው ፕሮግራሞቻችን መካከል ዋነኛው የሚስኩ ረቢ የተሰጠው ማለትም በመንዙማ እና ነሺዳ ብሎም በስነ ጽሁፍ የሚደረገው ውድድር ከፍተኛ ዝግጅት እና ስራ እየተሰራበት የሚገኝ መሆኑን እንገልጻለን። ሚስኩ ረቢ የባለ ተሰጦ የመወዳደሪያ ልዩ መድረክ ላይ ተሰጦዎቹን ለማሳየት እና የተሻለ ደረጃ ለመድረስ አይነተኛ አስተዋጽኦ ስለሚያደርግ ከወዲሁ ከፍተኛ ዝግጅት እንድታደርጉ ለማሳሰብ እንወዳለን። በቅርቡ የምዝገባ ሂደቱን እና የመመዝገቢያ መስፈርቱን በአሱና ቲቪ እና በሶሻል ሚዲያ እንዲሁም በሁሉም የሚስኩ ሱና ማህበራዊ ሚዲያዎች ላይ የምናሳውቅ መሆኑን እንገልጻለን። የመረጃ ሰዓታችን ተጠናቋል። ሰሚራ ሸምሶ ነበርኩኝ ከቀሪ ፕሮግራሞቻችን ጋር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።